ስሞም ትበርከለ ያክፍል ያክፍል ወጉነት ሙቂ እንደ ደይደማ ደይደማ ደማ ደምብ ወሐምዱ ተሰፈቲከን ወተስ ሱፊያን ዘውሪ ዶን ሱፊያን ኪቡማ